እንባይን ሁሉ ባንቺ ያዘን አፈሰስኩ በዚህ ዓለም መፈጠሬን አማረርኩኝ እንባይ ፈሶ አልፎልኛል ያንቺን ባግን ይቀጥላል